የሰላምታ ላድርስ ለዓለም ጌታ ለምድር ለሰማይ ንጉስ ስላሴዎች ሰውን እንፍጠር ብለው ተነሳስ አልቀረምና ወዲያው በመልካችን እንደ አምሳላችን አርገን እንፍጠር አንድነት ሆነን ሰውን ወዲያውንም አዳም ሆነን ፈጠሩ በሕግ ሆነው ትእዛዝ ጠብቀው ሊኖሩ በዚህ አይነት በተርላ ገነት ሲኖሩ ተሳሳቱ ተለወጠና ነገሩ ነገር ግን ከጥቂት ዓመታት በኋላ ተታለው ሞኞቹንና ተላላ በባብ ተንኮል በኃጢአት ቀንበር ወድቀው ተዋረዱ እፀ በለስን በልተው እንዳትበሉ የተባሉትን እንጨት ወርተው በሉ የጥፋት ፍሬ ቅንጣት ሲፈጥራቸው አዳም ሆነን ከጥንት እንዲያውቁለት ሰርቶ ነበረ ስራት እንዳትበሉ የእፀ በለሲቱን ፍሬ ትእዛዜን አስተነቀቁኝ ነግሬ እንዳትነኩ የእፀ በለስን ቅንጣት ነገርኳቸው ገና አስቀድሞ ከጥንት እነሱ ግን በባብ ተንኮል ተታለው ቀጥፎ በሉ የጌታን ትእዛዝ አቃለው እሷን በልተው አምላክ የሆኑ መስሏቸው ተታለሉ ጥፋት ሆነና ስራቸው በዚህ ጊዜ በኃጢአት ቀንበር ወድቀው ተባረሩ ከገነት ተድላ ወዲያው እየኖሩ እጅግ በጣም ተዋርደው አሳለፉ ብዙ ዘመናት ተሰደው ተገፈፉ ጸጋ እግዚአብሔርንም አጡ ለዘመናት አይቀጡ ቅጣት ተቀጡ ተሳስተው እንባ ፈሰሱ ወድቀው ዳግመኛም ደም አለቀሱ ወዲያው በሶስተኛው እያለቀሱ ባክነው ተጨነቁ እጅግ በጣም አዝነው አዳምም ከገነት ተድላ ተባሮ ይኖር ነበር እያለቀሰ አምርሮ እግዚአብሔር መራር እንባውን አየና ተስፋ ሰጠው አድንሃለሁ አለህና አዳም አዳም አይዞ ጠብቀኝ መጣለሁ ከልጅ ልጅህ መጥቼ እስጋ ለብሳለሁ ተወልጄ ከድንግሊቱ ልጅህ እመጣና አድንሃለሁ አይዞህ ጀርባዬንም ለገራፊዎች ሰጥቼ ጊዜው ሲደርስ አድንሃለሁ መጥቼ ተሰቅዬ በቀራንዮ ተራራ ተቀብዬ እጅግ አስፈሪ መከራ ትድናለህ አይዞ በተስፋ ተጽናና የአምላክ ቃል ከቶ አይሻርምና የሰው ልጆች በኃጢአት መርገም ሲኖሩ ሲሰቃዩ ለብዙ ዘመን ነበሩ በአዳም በደል ፍጥረቱ ሁሉ ተግዞ ይኖር ነበር አንገቱን ደፍቶ ተክዞ ጌታም አይቶ የአዳምን ሐዘን ጭንቀት ተናገረ የሕይወት ማዕዳን ትንቢት 5500 ዘመን ሲፈጸም ተወለደና መድህን በትንቢቱ የነገረውን አስታውሶ በመስቀል ላይ መድኃኒት ደሙን አፍስሶ በችንካር ቅዱስ ሥጋውንም ቆርሶ የአዳምን ዘር

የሰላምታ ላድርስ ለዓለም ጌታ ለምድር ለሰማይ ንጉስ ስላሴዎች ሰውን እንፍጠር ብለው ተነሳስ አልቀረምና ወዲያው በመልካችን እንደ አምሳላችን አርገን እንፍጠር አንድነት ሆነን ሰውን ወዲያውንም አዳም ሆነን ፈጠሩ በሕግ ሆነው ትእዛዝ ጠብቀው ሊኖሩ በዚህ አይነት በተርላ ገነት ሲኖሩ ተሳሳቱ ተለወጠና ነገሩ ነገር ግን ከጥቂት ዓመታት በኋላ ተታለው ሞኞቹንና ተላላ በባብ ተንኮል በኃጢአት ቀንበር ወድቀው ተዋረዱ እፀ በለስን በልተው እንዳትበሉ የተባሉትን እንጨት ወርተው በሉ የጥፋት ፍሬ ቅንጣት ሲፈጥራቸው አዳም ሆነን ከጥንት እንዲያውቁለት ሰርቶ ነበረ ስራት እንዳትበሉ የእፀ በለሲቱን ፍሬ ትእዛዜን አስተነቀቁኝ ነግሬ እንዳትነኩ የእፀ በለስን ቅንጣት ነገርኳቸው ገና አስቀድሞ ከጥንት እነሱ ግን በባብ ተንኮል ተታለው ቀጥፎ በሉ የጌታን ትእዛዝ አቃለው እሷን በልተው አምላክ የሆኑ መስሏቸው ተታለሉ ጥፋት ሆነና ስራቸው በዚህ ጊዜ በኃጢአት ቀንበር ወድቀው ተባረሩ ከገነት ተድላ ወዲያው እየኖሩ እጅግ በጣም ተዋርደው አሳለፉ ብዙ ዘመናት ተሰደው ተገፈፉ ጸጋ እግዚአብሔርንም አጡ ለዘመናት አይቀጡ ቅጣት ተቀጡ ተሳስተው እንባ ፈሰሱ ወድቀው ዳግመኛም ደም አለቀሱ ወዲያው በሶስተኛው እያለቀሱ ባክነው ተጨነቁ እጅግ በጣም አዝነው አዳምም ከገነት ተድላ ተባሮ ይኖር ነበር እያለቀሰ አምርሮ እግዚአብሔር መራር እንባውን አየና ተስፋ ሰጠው አድንሃለሁ አለህና አዳም አዳም አይዞ ጠብቀኝ መጣለሁ ከልጅ ልጅህ መጥቼ እስጋ ለብሳለሁ ተወልጄ ከድንግሊቱ ልጅህ እመጣና አድንሃለሁ አይዞህ ጀርባዬንም ለገራፊዎች ሰጥቼ ጊዜው ሲደርስ አድንሃለሁ መጥቼ ተሰቅዬ በቀራንዮ ተራራ ተቀብዬ እጅግ አስፈሪ መከራ ትድናለህ አይዞ በተስፋ ተጽናና የአምላክ ቃል ከቶ አይሻርምና የሰው ልጆች በኃጢአት መርገም ሲኖሩ ሲሰቃዩ ለብዙ ዘመን ነበሩ በአዳም በደል ፍጥረቱ ሁሉ ተግዞ ይኖር ነበር አንገቱን ደፍቶ ተክዞ ጌታም አይቶ የአዳምን ሐዘን ጭንቀት ተናገረ የሕይወት ማዕዳን ትንቢት 5500 ዘመን ሲፈጸም ተወለደና አመድህን በትንቢቱ የነገረውን አስታውሶ በመስቀል ላይ መድኃኒት ደሙን አፍስሶ በችንካር ቅዱስ ሥጋውንም ቆርሶ የአዳምን ዘር ገነት አገባው መልሶ

እየሰላምት አላድርስ ለዓለም ጌታ ለምድር ለሰማይ ንጉሥ ስላሴዎችም ሰውን እንፍጠር ብለው ተነሳስ አልቀረምና ወዲያው በመልካችን እንደ አምሳላችን አድርገን እንፍጠር አንድነት ሆነን ሰውን ወዲያውንም አዳም ሆነን ፈጠሩ በሕግ ሆነው ትእዛዝ ጠብቀው ሊኖሩ በዚህ አይነት በተርላ ገነት ሲኖሩ ተሳሳቱ ተለወጠና ነገሩ ነገር ግን ከጥቂት ዓመታት በኋላ ተታለው ሞኞቹንና ተላላ በባብ ተንኮል በኃጢአት ቀንበር ወድቀው ተዋረዱ እፀ በለስን በልተው እንዳትበሉ የተባሉትን እንጨት ወርተው በሉ የጥፋት ፍሬ ቅንጣት ሲፈትራቸው አዳም ሆነን ከጥንት እንዲያውቁለት ሰርቶ ነበረ ስራት እንዳትበሉ የዕፀ በለሲቱን ፍሬ ትእዛዜን አስጠነቀቅኩኝ ነግሬ እንዳትነኩ የዕፀ በለስን ቅንጣት ነገርኳችሁ ገና አስቀድሞ ከጥንት እነሱ ግን በባብ ተንኮል ተታለው ቀጥፎ በሉ የጌታን ትእዛዝ አቃለው እሷን በልተው አምላክ የሆኑ መስሏቸው ተታለሉ ጥፋቱንና ስራቸው በዚህ ጊዜ በኃጢአት ቀንበር ወድቀው ተባረሩ ከገነት ተርላ ወዲያው እየኖሩ እጅግ በጣም ተዋርደው አሳለፉ ብዙ ዘመናት ተሰደው ተገፈፉ ጸጋ እግዚአብሔርን ማጡ ለዘመናት አይቀጡ ቅጣት ተቀጡ ተሳስተው እንባ ፈሰሱ ወድቀው ዳግመኛም ደም አለቀሱ ወዲያው በሶስተኛው እያለቀሱ ባክነው ተጨነቁ እጅግ በጣሙን አዝነው አዳምም ከገነት ተርላ ተባሮ ይኖር ነበር እያለቀሰ አምርሮ እግዚአብሔርም መራርን ባውን አየና ተስፋ ሰጠው አድንሃለሁ አለህና አዳም አዳም አይዞ ጠብቀኝ መጣለሁ ከልጅ ልጅህ መጥቼ ሥጋ ለብሳለሁ ተወልጄ ከድንግሊቱ ልጅህ እመጣና አድንሃለሁ አይዞህ ጀርባዬንም ለገራፊዎች ሰጥቼ ጊዜው ሲደርስ አድንሃለሁ መጥቼ ተሰቅዬ በቀራንዮ ተራራ ተቀብዬ እጅግ አስፈሪ መከራ ትድናለህ አይዞ በተስፋ ተጽናና የአምላክ ቃል ከቶ አይሻርምና የሰው ልጆች በኃጢአት መርገም ሲኖሩ ሲሰቃዩ ለብዙ ዘመን ነበሩ በአዳም በደል ፍጥረቱ ሁሉ ተግዞ ይኖር ነበር አንገቱን ደፍቶ ተከ

አምስት መቶ ዘመን ሲፈጸም ተወለደን አመድህን በትንቢቱ የነገረውን አስታውሶ በመስቀል ላይ መድኃኒት ደሙን አፍሶ በችንካር ቅዱስ ሥጋውንም ቆርሶ የአዳምን ዘር